ወይትቀደሰ ወይትን ያለ ወይት የባዶና እስማቢ ስባት ሆ ቅዱስ አያል ወቡሩክ ስመ እግዚኦ ወሬ እግዚኦ ወተሳል እግዚኦ በግዜ ጸዋይ ኮከ በግዜ ጸለይ ኮከ አንተ አወፅም ሰማይ ምን ደሎ ማደረከ ሮይና ዋሴ ክስምን ደሎ አሌ ካርያም ክብር አብሌ ዋሴኔ ዋሴ አረሃሌ ግኔ ሃሊ

ሰነ ዘይሪ ኩሎ ከልብነ ጻድቀ ወይኖ ማሪከ ወይኖ ሩቅማት ከወይኖ ወብዛ ምረት ከወይኖ በባላነ ዘወረነ ወብዛ ሳሎ ወብዛ ምረቱ አቆመ ጽድቃ ጸድቀነ ንለመጠን ዘንበለ ግዛት እግዚአብሔር የዚያን ይስየባይታ ኳስሞ ለእግዚአብሔር ወይ ሆነ

0: ኢየሩሳሌም ለሰላም
1: ሰላም ሰላም
0: ሰላም
1: ኢየሩሳሌም ለሰላም
0: ሰላም ሰላም
1: ሰላም
0: ቤተ መቅደሱ ሰላም
1: ሰላም ሰላም
0: ሰላም
1: ቤተ መቅደሱ ሰላም
0: ሰላም ሰላም
1: ሰላም
0: ይሁን ቅድስት ሰላም
1: ሰላም ሰላም
0: ሰላም
1: ይሁን ቅድስት ሰላም
0: ሰላም ሰላም
1: ሰላም
0: ይሁን መካነ